እዚ ፈነወ ራድዮ ፅንዓት ማንሃይም እዩ። ራድዮ ፅንዓት ማንሃይም ኣብ ቤርሙዳ ፉንክ ብ89.6 ብ105.4 ሜጋሃርስ ንማንሃይምን ሃይድልበርግን ከባቢውን ይፍኖ። ብኢንተርነት እንትከታተሉ ከዓ www.bermudafunk.org/livestream.html ኢልኩም ክትኣትዎ ትኽእሉ ኢኹም።

ሰላም ከመቀኒኹም ተኸታተልቲ ራድዮ ጽንዓት ከተማ ማንሃይም ሎሚ ዕለት 10/5/2016 ብኻልእ ከዓ ማዘርስ ደይ ወይ ድማ መዓልቲ ኣዴታት እዩ። ኣብ ናይ ሎሚ መደብና ሕፅር ዝበለ ብጋዜጣዊ መግለፂ ክህልወና እዩ። ከምኡውን በዚ ዝኸይድ ዘሎ ወይ ቅነ መዓልትና ፅነትና ባንዴራና ኣብ ብዙሕ ቦታ ስለንጥቀመላ ኣብ ኣገባብ ኣጠቃቅማ ዝረአ ጉድለታት ከዓ ኣቐዲሙ ክእረም ተተኻኢሉ ሓበሬታ ንምሃብ ንሕናን ባንዴራናን ዘርእስቱ መደብ ኣለና። ከምኡውን ቃለ መሕትት ክህልወና እዩ ምስ ብፃይ ስፋፍ ኣለና። ኣብ መወዳእታ እውን ብምክንያት ነዚ ሎም መዓልቲ ዝበዓል ዘሎ መዓልቲ ኣዴታት ዝጠቅስ ፅሑፉን ክህልወና እዩ። ስለዚ በዚ ኣጋጣሚ ንኩለን ኣዴታት ዓለም ብፍላይ ካዴታት ኤርትራውያን ርሑ ዮሃና ክንብለን ንፈቱ። ስለዚ እዚ መደብና ከምዚ ቀፂልና ዘለና ኣብ ርእሲ እውን ተወሳኺ ማለት ደርፍታትን ሓበሬታትን እውን ክህልወና እዩ።

ምልዓል እገዳ ኣብዚ እቲ ንልዕሊ 10 ዓመታት ኣብ ልዕሊ ኤርትራ ዝፀንዐ ዘይምኹኒ እገዳታት ንኽልዓል ስጉምቲ ናይ ምውሳድ ተገዳስነት ከም ዘሎ ዝእምተሉ ዘሎ ህሞት ንታሪክን ነቲ ዝበሃል ዘሎ ቅኑዕ ኣንፈት ንምትሓዝን ንድሕሪት ተመሊስካ ዕቱብ ገምጋም ምክያት ኣገዳሲ እዩ። ኣብ መወዳእታ 2029 ኣብ ቅንያት ክሪስማስ ምምሕዳር ኦባማን ዝፈብረኾን ዝደፍኣሉን ዝኾነ ጭብጢ ወይ መርትዖ ዘይነበሮ ዝኾነ ሕጋዊ መስርሕ ዘይተኸተለ ዓላቕ እገዳ ብስምባይቶ ፀጥታ ሕቡራት ሃገራት ተበይኑ። መጎታዊ ኩነነና ከዓ ሽዑ ኣውጅና። እቲ ዝገርም ሽዑ ናይ ፌደሬሽን ሩስያ ወኪል ኣብ ኒውዮርክ ንናይ ምምሕዳር ኦባማ ዓሎቕ ብምሉእ ክድግፍ ከሎ ናይ ቻይና ወኪል ከዓ ስማዊ ኣብስቴንሽን ኣብቲ ጉሁድ ዓሎቕ ኣመስጊቡ። ድሕሪ ናይ 9 ዓመታት ዓናዊ ሳዕቤናት ናይቲ ዓላቂ እገዳ ኣብ 2028 እገዳ ይለዓል ኣሎ ምስ ተባህለ እውን ዋላ እኳ ደንጉዩ ዝመፀ እወታዊ ስጉምቲ እንተነበረ የቐንየልና ይበልና። ምእንቲ ሓቅን ፍትሕን ክረጋገፅ ብቐደሙ ስለምንታይ እገዳ ክምለሽ ኢና ጠሊብና። ዛጊት ከዓ ኣይተመለሸን። ንሸባብ ዝድግፍ ዝነበረን ዘሎን መን እዩ? ናይ ዓላቆ ኣገዳታት ተሓታትኸ ኣብ ቅድሚ ሕጊ ይቕረብ። ከም መቐፀልታ ዝምዕብሉ ሕርያታት ምምሕዳር ባይደን ንኣመሉ ኣብ 2021 ዓላቁ ዘይሕጋዊ በይናዊ እገዳታት ወሲኑ። ጭንቀትን ቅርሕንትን ዘበገሶ ዓለቑ እዩ ነይሩ። ኣብ ሰዓቱ ከዓ ተኾኒኑን ተመኪቱን። ኣብ ዝሓለፈ መዓልታት ምምሕዳር ባይደን ዝበየኖ ዓላቁ እገዳ ተላዒሉ ተባሂሉ ደጊምና ፍትሒ ይረጋገፅ፣ ድግሲ ባይደናት ከይመላለስ ፍወሳ ዝንቡዕ ፖሊሲታት ይገበር። ኣብዚ ቅንያት እዚ እቲ ብሕቡራት መንግስታት ኣሜሪካ ዝተበየነ ዘይሕጋውን በይናውን እገዳታት ኣብ ቀረባ ግዜ ክልዓል እዩ ዝብል ፀብጻባት ኣሎ። እዚ ስጉምቲ እዚ ነቲ ጉጉይ ፖሊሲታት ብዘላቕነት ብምእራም ፍትሒ ሕጋውነትን ርትዓዊ ዘረጋግፅ ክኸውን ተስፋ ንገብር። ሚኒስትሪ ዜና ኣስመራ 6 ግንቦት 2006

ንሕናን ባንዴራን ብዛዕባ ባንዴራ ብዙሕ መግለፂታት ክወሃብ ይኽእል እዩ። ብሓፂሩ ባንዴራ ክትበሃል ከላ ሓደ ህዝብን መንግስትን ንዝኣምነሎም ምልክታታት ሕብርታትን ጠሚራ ብምሓዝ ንሓንቲ ሃገር እትውክል ሰንደቕ ወይ ሲምቦል ማለት እያ። ባንዴራ በቶም ሒዛቶም እትርከብ መሰጥቲ ምልክታታት ሕብርታትን ኣቢላ ንዜጋታት ሓንቲ ሃገር ኣብ ግዜ ሰላም ሓበንን ባህታን ኣብ ግዜ ኩናት ከዓ ትብዓትን ንመስዋእቲ ድልው ምዃንን እተስንቕ ሰንደቕ እያ። ብኣጠቃላለዩ ከምቲ ሓደ ዜጋ ብመንነት ወረቐቱ ዝልለ ሓንቲ ሃገርን ህዝብን መንግስትን እውን ብባንዴሮኦም እዮም ዝድለዩ። ባንዴራ እትሕዞም ምልክታታትን ሕብርታትን ንፅባቐ ተባሂሎም ዘይኮነ ዓሚቕ ትርጉም ንዘለዎም ነገራት ንምንፅብራቕ ዝዓለሙ እዮም። ንኣብነት ከምቲ ኩሉ ኤርትራዊ ዜጋ ዝፈልጦ ባንዴራ ኤርትራ ቀጠልያ፣ ቀይሕን ሰማያውን ሕብርታት ዝሓዘት ኮይና ኣብቲ ቀይሕ ሕብሪ ብጫ ውሉዕ ኣላ። እቲ ቀጠልያ ንመሬትና ሰማያዊ ንባሕርና ዝውክል ክኸውን ከሎ እቲ ቀይሕ ሕብሪ ድማ ንክብርን ናፅነትን ሃገር ቅድሚ ሎሚ ንዝተኸፍለን ንብድሕሪ ሕጂ እውን ክኽፈል ንዝኽእልን መስዋእቲ ወይ ደም የመልክት። እቲ ኣብ ውሽጢ ቀይሕ ሕብሪ ዘሎ እውን ንትሕዝቶ ማዕድናት ክንፀባረቕ ከሎ ምልክት ኣውሊዕ ኣብ ሰላም ንዘለና መርገፅን እምነትን ይውክል። ባንዴራ ጀርመን ከም ኣብነት እንተወሲድና እውን ካብ ልዕሊ ንታሕቲ ጸሊም፣ ቀይሕን ብጫን ሕብርታት ዝሓዘት እያ። ብኣገላልፃ ክላውስ ቪትደ ዝተባህለ ውሩይ ጀርመናዊ ወተሃደራዊ ፈላስፋ እቲ ጸሊም ንፅንኩር ኩነታት፣ እቲ ቀይሕ ንገድልን መስዋእትን፣ እቲ ብጫ ከዓ ንራህዋ ወይ ብርሃን ዝውክል ክኸውን ከሎ ጥቕልል ኣቢልካ ክግለጽ ከሎ ብፅንኩር ኩነታት ማለት ብጸሊም፣ ብገድልን መስዋእትን ቀይሕ ሓሊፍና ናብ ራህዋ ወይ ብጫ ንሰግር ማለት ምዃኑ ክላውስ ቪትደ ይገልጽ። ግን ሓቂ ጀርመን ነዚ ትርጉም ባንዴራኣ ክልተ ግዜ ብፅቡቕ ኣብነት ያረጋጊጻቶ። ኣብ ቀዳማይ ኩነት ዓለም ይኹን ካልኣይ ከም ሕሱም ተሳዒራን ዓንያን እያ። ኣብ ክልቲኡ ኩነታት ግን ሰብ ክኣምኖ ብዘይክእል ካብ ሓምኩሽቲ ተንስአን ብምዕባለ ልዕልቶም ዝሰዓርዎ ሃገራት ክትከውን በቂዐ። ሃገራዊ ባንዴራና ናሽናል ፍላግ ቫልዳሚር ዝተባህለ ንኡስ ዴኒማርክ ቅድሚ 800 ዓመት ኣቢላኣ ኣብ 1212 ብወግዒ ኣብ ኣገልግሎት ዝወዓለት። ኣብቲ ሽዑ ዝነበራ ሃገራት ድማ ኩለን ተኸተላ እሞ ኣገዳስነት ባንዴራ ኣብ ውግእ ማእከላይ ዘመን እናለዓለ መፀ። ዝኸበርኩም ሰማዕትና ኣብቲ ካልኣይ ክፋል ቅድሚ ምእታውና ብዛዕባ ንባንዴራና ኣጠቓቕማ ኣተሓሕዛ ከመይ ክኸውን ከም ዘለዎ ምስ ብፃይ ስፋፍ ሓደ ናይ ቃለ መሕተት ክንካይድ ኢና። ብድሕሪኡ ግን ኣብቲ ሕግታት ሓደ ብሓደ ክንኣትዎ ኢና። ሕጂ ንብፃይ ስፋፍ ቴሌፎን ደዊልና ክንረኽቦ ኢና። ናብ ቴሌፎን ቅድሚ ምባልና ግን መቕሩብ

0: ዝኸበርኩም ሰማዕትና ብፃይ ስፋፍ ኣብ ቴሌፎን ረኺብና ኣለና። ስለዚ ሰላም ብፃይ ስፋፍ፣ ንሰማዕትና ሰላም ንክትብል ኣብ ሬድዮ ኣብ ኤር ኣቲኻ ኣለኻ።
1: መርሓባ መርሓባ መርሓባ መርሓባ ይቀኒ ኣለይ።
0: ኦኬ፣ ድምፂ ውስኽ እንዳበልካ ፅቡቅ ሰምዓካ ኣለኹ።
1: ሰላምታ ንኩሎም ሰማዕትና።
0: ፅቡቅ
1: ሓፋሽ ህዝብና ብሕድሪ ክጅምር መንእሰያት ክሓልፍ ብቶም ኩሎም ብፀወታ ማሕበረኩም ዘለኹም ኣብ ሽግደስ ዘለኹም ሙዉኽ ሰላምታ የብፅሓልኩም። ከምኡ ውን ብሩኽ ቅነ ናፅነት ይግበረልና።
0: ፋንታስቲክ፣ ብጣዕሚ ፅቡቅ ንኩልና። ኦኬ፣ ብፃይ ስፋፍ ኣብቲ ርእስትና ክንምለስ። እቲ ብዛዕባ ባንዴራና ዘለና ክብሪ ወሰን የብሉን መግለፂ እውን የብሉን፣ ግን ኣብ ኣተሓሕዛን ኣብ ኣገባብ ኣጠቃቅማን ጉድለታት ይረአ እንድዩ። ነቲ ጉድለታት ከዓ ይህን ምሂን ኢልካ መትእርራም ከዓ ባህልና እዩ። ስለዚ ብወገንካ ብዙሕ ግዜ ይሰምዓካ እየ፣ ኣብ ፅሑፍ ትፅሑፎ ኢኻ፣ ጌጋታት ክትርኢ ከለካ ብዛዕባ ባንዴራ ተገዲስካ እውን ስእልታት ትሰድድ ኢኻ እሞ ኣብ መንገዲ ራድዮ ጌርና ብዙሕ ሰብ እውን ስለ ድሰምዓና ሕጂ ከዓ መዓልቲ ናፅነትና ቀራረብ ስለ ዘሎ ብብዝሒ ስለ ንጥቀመሉ ባንዴራና ኣብ ኩሉ ስለ ንዝርግሓ ከመይ ከመይ እንተኾነ ዝሓይሽ ትጉድለታትና ብከመይ ክንእርሞ ናብኡ ታት ገፅና ኢና ክንከይድ። ስለዚ መእተው ጌርካ ናብኡ ንክትኣቱ
1: ሓራይ ይኸኒ የለ ዝዕድል ስለ ዝሓብካኒ
0: ፀገም የለን።
1: ካልኣይ እውን ኣብ ዝሓለፈ ዋዕላ ናይ መንእሰያት ኣብ ጀኔቫ ዝነበረ
0: ኣብኡ
1: ንዛዕባ እዚ ገሊፀዮ ነይረ ነቶም ኩሎም መንእሰያት ልዕሊ 600 ዝኾኑ ከምኡ ውን ኣባላት ቤት ፅሕፈታትና ኩሎም ኣብኡ ነይሮም ካድራት። እቲ ንሪኦ ዓመት ዓመት በዓል ናፅነት ይመፅ እንከልኦ ቶርታ ኢና ንገብር። ኣብታ ልዕሊ ቶርታ ከዓ መንዴራ ናይ ኤርትራ ኢና ንስእል። ፀኒሕና ኩሉ ሰብ ተኣኪቡ ኩሉ ብኡ ዘሎ ተኣኪቡ ሻምፒዮን ይኸፍቱ ገሌ ይኸፍቱ ንዓኣ ከዓ ብኻራ ጌርና ነታ መንዴራና ንቐርፃ ማለት እዩ። እዚ ግቡእ ኣይኮነን፣ ምክንያቱ መንዴራኻ ምስልኻ እያ፣ መንዴራ ከዓ ብደም ዝመፀት እያ። መንዴራ መግነዚት ናይ ሰማታትና እያ። እዚ ኩሉ እናፈለጥና ካብ ፍቅሪ ዝተለዓለ እዩ እቲ ዝረአ ዝነበረ ተግባራት እምበር ብክፉ ኣይኮነን። እምበር ኣብቲ ዝሓለፈ እዋናት ኣብዚ ጀርመን ምሳና እውን እቶም ፅሪ ሃገር ዘለዉ ዝነበሩ ወይ ከዓ እቶም ኣድሓርሓርቲ ወይ ምስ ፀላኢ ኮይኖም ነታ መንዴራና ገሊኦም የንድዝዋ ገሊኦም ከዓ ኣውዲቆም ኣብ መሬት ይረግፅዋ ስእልታት እውን ይዝርጋሕ ነይሩ። እዚ ይስምዓና ነይሩ። ግን ሕጂ ሕልፍ ሓሊፉ ንዛ መንዴራና ምስኪነይቲ እቲኣቶም የንድድዋ ወይ ከዓ ይረግፅዋ ንሕና ከዓ ኣብ በዓል ናፅነት ኣብታ ክብርቲ መዓልትናትና ኣብኡ ብኻራ ጌርካ ንቑረፃ ጉቡእ ኣይኮነን። ስለዚ እቲ ህዝቢ ከምኡ ይገብር እንከሎ ምስኣን ፍልጠት እዩ እምበር ነታ መንዴርኡ ኣናኣስሉ ማለት ኣይኮነን። ስለዚ ካብዚ ተግባራት እዚ ክንእርም ኣሎና ብዝብል እዩ።
0: ፅቡቅ
1: ተወሳኺ ክብላ ዝደሊ ኣብቲ ናይ 2015 ዝወፀ ሕጊ ኣብ ኤርትራ ብኣንቀፅ 123 እዩ ኣብቲ ናይ ገበናት ሕጊ ማለት እዩ። ንዛ መንዴራና ብሕማቅ ኣተሓሕዛ ብናይ ደይ ምስትብሃል ንኣብነት ጌጋ እንተገይሩ ናይርካ እዛ መንዴራና ንግሆ ትስቀል እንከላ ሰብ ኩሉ ጠጠው ይብል ኣብ ቤት ትምህርትታትና ከይተረፈ ኣብ ኩሉ ኤርትራ ብሃገራዊ መዝሙር ትስቀል እንከላ ናብ ደቅና ዝሓልፍ ዘሎ ነዚ ጌጋታት እንተተገይሩ ወይ ከዓ ንዛ መንዴረና ብሕማቅ እንተተተሓሒዛ ብገበን ከም ዝሕተት ዝብል እዩ ትሕጊ። ግን 2015 ሕጂ 26 ኢና ዘለና ኣብዚ ደገ ዘለና ንሕና ከዓ ኣብ ኩሉ ዓለም ማለት እዩ ነዚ ተርእዮታት ዝብለካ ዘለኹ ይርአ ኣሎ። ስለዚ እዚኣ ኣነ ስለት ኩሉ ሻብ ትስምዓኒ ነይራ ግን ሓደ ሓደ እዋን ካብ ንክሓስ ዝተላዓለ ዩ ኮርስ ንእዞም ሽማገሌታት ይኹኑ ብፆትና ኩሎም ብሓፈሻ ንዚ በዓል ዘዳልዉ እዚ ኩሉ ገንዘብ እዚ ነታ ቶርታ ዝወፅእ ንዕኡ ገዲፍካ ነታ ቶርታካ ገዲፍካ እቲ ወፃኢታት ገንዘብ ንደቂ ሰማዕታት ንስድራ ቤት ሰማዕታት ወይ ንስንክልና ኣብኡ እንተዝኸይድ ዝሓሸ እዩ በዓልና ከዓ ብሕምባሻ ወይ ብክጫ ክነሕልፎ ንኽእል ኢና። እዚ ስለ ዝኾኑ ንዛክን ክጠብ ስለ ዘሎና ኢለ የ ኣነ ዘቕረብክዋ እ ሕማቕ እዩ እዚ ንደቅና ይሓልፈሎ ዝባህሊ እቲ ስለዚ ደው ክንብሎ ኣሎና ዝብል እዩ ትርእቶና እተይ ዝሃብክዎ።
0: ኦኬ ብፃይ ስፋፍ ናይ ብሓቂ ፅቡቕ እንዲኻ ዘለካ እቲ ሓንቲ ድጠቐስካያ ግን ብምሉኡ ኣብ ኩሉ ከተማታት ይኹን ዓድታት ከምዚ ዓይነት ነገር ክግበር ከሎ ከምዚ ዝገለፅካዮ ብግርህና ሕብርና ብጣዕሚ እቲ ሕብሪ ባንዴራና ብጣዕሚ ፅቡቕ ስለ ዝኾነ ኣብቲ ቶርታ ከዓ እቲ ፅባቐ ጥራይ ስለ ዝረአ እምበር እቲ ብድሕሪኡ ዝመፅእ ምቁርራፅ ናይቲ ቶርታ ኣይረኣይን ስለ ዘሎ ብግርህና ዝግበር ነገር ስለ ዝኾነ እዚታት ሲ ትምህርቲ መድለየ ዶ ትብል ማለት ሲ ብከምዚ ጥራይ ደይኮነ ሲ ባንዴራና ሰዓቢ ክብሪ ዘለዋ ባንዴራ እያ ሕግታት እውን ኣለዉ። ስለዚ ሲ ብኸመይ ገባቢና ክንእርሞ ብከምዚ ጥራይ እኹል ዲዳ
1: ብግቡ እዚ ሪኢኻ ኣስተምህሮ ዝኾነ ነገር ኣስተምህሮ ዲኻ ትገብር ሰሚናራት ዲኻ ትገብር ፍሉይ መደብ ዲኻ ትገብር ኣብቲ ሓፋሽ ክዝርጋሕ ኣለዎ ከምኡ እውን ደቅና ከምኡ እውን መንእሰያትና ሕድርና እምበር ሕጂ ከማን እዚኣ ማለት የቐኒየለ እዚ ዕድል ስለ ዝሃብካኒ ብኩሉ ሰብ ይሰምዓኒ ኣሎ ምናልባት ማንሓይም ከባቢ ኣይኸውን ግን ኣብ ኩሉ ንክዝርጋሕ ናይ ግድን ማለት ኢደይ ኢድካ ኢና እዚ ነገር እዚ ክእረም ዘለዎ እዩ ክመሃር ዘለዎ እዩ ምክንያቱ እታ እዛው ቅብቲ መንዴራና ከም ኣብነት ክነግረኩም ቆብሮስ ዝበሃል ንፈልጣ ኢና ኣብ ማእኸላይ ባሕሪ ዘላ ሜዲተረይነር ቆብሮስ ኣብ ክልተ ዝተበቐለት እያ እቲ ደቡባዊ ክፋል ናታ ግሪክ እዮም ዘለዉ እቲ ሰሜን ከዓ ቱርክ ኣለዉ ከሳብ ሎሚ እቲ መሬት ናይ ሰሜን ዘሎ ብቱርኪ እዩ ተታሒዙ ዘሎ ናፅነታት ወስት እንኮላ እዚ ፀገም ስለዝነበረ እንታይ ክገብሩ ስለዘይፈለጡ ኣብታ ናቶም መንዴራ ናቶም ስእሊ ቅርፂ ናይታ ደሴት ቆብሮስ እዩ ከምዚ ናህና ደምና ባሕርና ሕርሻና መዓድና ዝብል ጨርሽ የብሎምን ከምኡ ውን ኣብ ንዚ ናይ ዩጎስላቪያ ኣብ ኩናት ዝካየድ ዝነበረ ኣብ በዓል ቦዝኒያ ኣብ ገለ ብገለ ንሰብት ምስ ደኸመ እንታይ ሽሙኽ ክመቃቁልዎ ተዓዲ ሕድሕድ ውግእ ኣተስዮም ኣብኡ ብክንደይ ፀቕቲ በዓል ቦዝኒያ ገለ ኮፍ ኣቢሎም ናይ ሕቡራት ኣሜሪካ ወላ እዛ ጀርመን እዚኣ ወላ ዩናይትድ ኔሽን ኩሎ እዚኣቶም መፂኦም ምስሊ ናይታ ዓዲ ማብ ናይቲ ናይ ዘን ዝብለኩም ዘለኹ ክፋላት ዝነበረ ናይ ዩጎስላቪያ ንሱ እዩ ከምኡ ውን ክከዋክብቲ ኣለዋ እቶም ብሄራት ኣብኡ ዘለዉ ክሳብ ሕጂ ኣብ ኩናት እዮም ዘለዉ ዋላ ብበረትከ ይኹን እምበር ኣብኡ እንታይ ሽሙ ኣሎ ከምቲ ናትና ጨሪሹ ኣይከነን ንሕና እዚኣ መንዴራና ብደምና ስለ ዝመፀት ናይ ንሕና ንበልፆም ማለት
0: እየ
1: ስለዚ ኣብዚ ኣብነታት ኣሎና ታናትና ግን እዚኣ ትኩሉ ምስሊ ናይ ሃይማኖት ዘይብላ ቁፅሪ ናይ 30 ዓመት ዝተቃለስናዮ ኣብኡ ኣሎ ማእኸል ዘላተን ሽዱሽተ ክፋላት ሃገርና ዘለዋ ካብ ዞባ ደቡብ ጀሚርካ ንሰሜናዊ ደቡባዊ ቀይሕ ባሕሪ ጋሽበርካ ሰንሒድ እዚ ኩሉታ ተብኣ ኣሎ ስለዚ ሓሲብካ ዝተገበረ እዩ እቲ መንዴራናትና ክብርታትና ንክንሕሉ እዚኣ ከዓ መፂና ንሕና ክንቆርፃ ኣብታ መዓልቲ እቲኣ ተፀጊዕካ ገለ ኮርናዕ ትበኪ ከምኡ ትርኢ እንከለካ ዋላ እቶም ሓለፍትና ብዓብዩ ዘክቲ ሒዞም ሻምፔን ሒዞም ኩላቶም ተዝብቡ ዘሎ ዳሕራይ ተዓዳደሉ ከዓ እዚ ክግበር የብሉ እዚ ነውሪ እዩ ነውሪ ናይ ሰማያታትና እያ ናህና እያ
0: እዎ ብፀስፋ ሕጂ ከምዚ ኣቐዲምና ድበልናዮ ብምክንያት ቅነ معلتنا صنتنا قارب سلو زلو مخا بعبي في تبعلنا ون بتصبق كتقب كابتقاب قبرخت وعر سلو زلو انا قربو سلو زلو نمبر كم تدقلت كايو بسفحو اب سمينارات اب تم طاولة كقبر كله أباند نتا أبتطاولة نتا بانديرا زرقح كابل عليو كوبيانا يبون بولو ولا ماي مقبار ازون فتسيم قبولا يكونان أبتلع الباندير هذا خونان أقر كقبر جن تقود لاتات بزح سلو زخونا خمز قديم كاد قلت كايو أب سمينار جيركا تمرتقو هابز قبوي مخنياتو حقتاتون سلو دولوو نايلو مقن بزح الدفع دفع دفع الله دلنا كل سبون كسمعنا سمعنا يا خا بإنترنت بعرف بزح إذا كافل سلازي إذا تمرتزي أزيو أقداسيو سلازي خالد مدام دم دحر ديبل كا أبتخالة أي تخفال حقتات هذا بالزولو بسوء بريغادر جنرال نقاش تسفاتين زتتحفة حقتاتنا يبانديرا نعو أزي قداسي سلازي خوني ناوخن أطينا مو ناي مدام دم تحت قبر الناسقة
1: حراي أنا ونزيع عزانا مو داتا أدلايتيا كم حق مدن مجلس إتاتا اللو قولو اللو حادي نعوه تماهيرنا نعوه أبقمة أتينا أبزخونا بحالتنا كبرتنا تا أبقمة أتينا أزيانا أتنا يتخدين كايا مخادي كاريخا نزيع حنت لخبلاز دلي تركين تشاينا باقي ناي حزبنا اب فخري ناي عدو زلو اب قمة اتيو نت وقلخا سسعات ارتراويا اب انريون تايو اب قانتيرا ناي شاي اب قلتات اب بوزحنا قلت من ديرانا اتنا تسائل كاتريا تري لخا ازخ اب تعلاقا يورد
0: ناي بحكي
1: قال لي خاص الساعات قال لي تشاينا خيت قال لي نستوب
0: لا لي شرحوا
1: اول
0: كلينا قال
1: بعل سلال بعل قال لي تحني كان ابتخالي اتي كم خون دي قبا حصر سلزخونه سب ابلغتا مليو لجرمن يمسو نخال بوساتا وابو يشي ترخبو سلاز خمتز بالكايو ابلعلي من ديرانا كوباي شاهي ويبون قالي أم كأبيرا قالي أم نغمتو إزي قبو أي قونان سلزي أبدناي كارنافال أمريكا زقبر من ديران أي أمريكا بتانتي خي كي ترفي قيرون دخلينو ما تري من ديران بدم زمزاتيا بمأمساس زيني أمريكا حامسا هاجرات اللونا يبلو ابتنتاش مناتم تنكلن زلوا حمسا عين هو كبدك عادي زوم هندي نبلوم سلم تمسيخا قلم سيخا بني عمس من ديرايا كم زاها من ديرانا من ديرا السلام اي كنات سلزي نكتر نقزي نكلنا خمان انتاي نقزي خمزلونا نفلت اللونا بات اربع قنزب كهفيل كا نهاجر كا أنت شو زقبر زسقلم نمن دي راخا ولا حرام يتيها خا تخدين كايو تخيل
0: يا قرم الله
1: سلزي هو إذا تات سلزي الرئي كم أخ أخن كتب أمبر مقنعات يخون قلي يخون زقبر ولا خلات نحباتنا بصوتنا نحو تخدين أيما دسي بلكا قنك هذا حرام تحاسيبا أبر ما ديوخ

0: ግን ከምቲ ዓንተ ወይ ዝበልናያ ናብ ፅባቐ ዝሰድሓበ እምበር ብተንኮል ከምዘይኮነ ኩሉ ሰብ ክርዳእና ኣለዎ ብግርህና ዝግበር ነገር ምዃኑ እዩ። ሕራይ ብፃይ ስፋብ ብጣዕሚ እየ ደመስግነካ ተዳሊኻ ነዚ ከተቐርብ ምድላይካ ሰላም ዋዓልቲ ስፋፍ ቻው ሃሎ ስፋፍ ከትካ ዲኻ እሞ በዛ ኣለኻ በዛ ሎም መዓልቲ መዓልቲ ዴታት ከዓ ነዴታት ከዓ ሓንቲ ናይ 2-3 ደቂቕ መልእኽቲ ከተሕልፍ ሃብኳ
1: ያ ሰላም ያ ኣዴታትና ብፆትና ንገዛ ርእሳ ሄቫን ጥራሕ ሰበይቱ ንኣዳም ጥራሕ ከይኮነስ ኣደ ናይዚ ኩሉ ኣሕዛባት ኣብ ዓለም ካብ ንፍጠር ክሳብ ሕጂ ሄቫን እያ። ስለዚ ኣደ ዓንዱ ሕቆ ናይ ሓንቲ ስድራ ቤት ዓንዱ ሕቆ ናይ ሃገር
0: እያ
1: ተቃኒሳ ከዓ ንናፅነታ ዘምፅአት እያ። ክሳብ ሕጂ ኣዴታት እንተዘየለዋ ኤርትራ የላን ማለት
0: እዩ። ሕራይ ስፋፍ
1: ዓወትና ሃማድ ዓወትኒ ኣዴታትና
0: ብጣዕሚ የቀኒልና ስፋፍ ክሳብ ኣብ ካልእ መደብና ንረኸብ ቻው ዳሓንካ ንፅቡቅ ሰንበት ዝኸበርኩም ሰባዕትና እዚ ሕጂ ከነካይዶ ፀናሕና ብናይ ቴሌፎን ምስ ብፃይ ስፋፍ ካብ ፍራንክፈርት እዩ ነይሩ። ኣብታ ትቕፅል ናይ ባንዴራና ይቕሬታ ካልኣይ ክፋላ ኣገዳሲ ነጥብታት ይደሎ ምስ ባንዴራ ዝኸይድ ኣገዳሲ ነገር መጠን እቲ ባንዴራን ቁመት መስቀሊኡን ዓንዱን እዩ። ዋላ እኳ ንውሓት ናይቲ ባንዴራ ዕፅፊ ናይ ግፍሒ ክኸውን ኣለዎ ዝብል ሓፈሻ ውረኣያ እንተሃለወ ቁመት ናይቲ ዓንዲ ሓዊስካ መጠን ባንዴራታት ካብ ሃገር ናብ ሃገር ይፈላለዩ። ስለዚ እቲ ዝሓሸን ክኸውን ዘለዎን ናይ ቤተ መንግስቲ ባንዴራ ንውሓትን ግፍሕን ከምኡውን ቁመት ናይቲ መስቀሊኡ ዓንድን ሓንሳብ ምስ ተወሰነ ካብኡ ንድሓር በብቕርብ እናጎደልካ ናብቲ ናይ መወዳእታ ባንዴራ ክትስቀል ዝፍቀደላ ትካል ምብፃሕ እዩ። ስለዚ ኣብዚ ፅሑፍ እንታይ ይብለና? ንኣብነት ኣብ ቤተ መንግስቲ መጠን ባንዴራ መስቀሊኡን ምስ ተወሰነ ብማዕረ ናይ ኩሎም ሚኒስትርታት ይምረፅ። ባንዴራ ሚኒስትሪ ምክልኻል ምስ ተፈልጠ ናይ ሓይሊ ምድርን ሓይሊ ባሕርን ሓይሊ ኣየርን መጠን ባንዴራታት ብማዕረ ይስራዕ። ቀፂሉ ባንዴራ ኮራት፣ ክፍላተ ሰራዊት፣ ብሪጌዳት ኣብ መወዳእታ መጠን ባንዴራ ብጦርኒታት ይውስን። ስለዚ ኣብ ናይ መወዳእታ እቲ ንባንዴራ ዝምልከት ሓፈሻዊ ሕጊ ከነንብቦ ኢና ክንግደሰሉ ከዓ ንሕብር። ቀዳማይ ንባንዴራኻ ምኽባርን ብጥንቃቐ መሓዝን ምልክት ሓርበኝነት እዩ ይብል። ካልኣይ ሃገራዊ ባንዴራ ከም ልሙድ ካብ ንጉሆ ሰዓት 8 ክሳብ ሰዓት 6 ምሸት ተሰቂላ ከተንበልብል ዝግባእ። ኣብ ፍሉይ ፅምብላት ግን ዋላ ለይቲ እውን ከተንበልብል ትኽእል እያ። እዚ ለይቲ ከተንበልብል ትኽእል እንተኮይና ግን እቲ ፅምብል ንላዕሊ ዝበርሀሉቸ ክህልዎ ከም ዘለዎ እዩ እቲ ሕጊ ዝምህረና። ሳልሳይ ኣብ ገለ ሃገራት መራሒ ሃገር ክገይሽ ከሎ ባንዴራ ካብ ቤተ መንግስቲ ትወርድ እያ። ኣብ ካልኦት ሃገራት ከዓ ይህሉ ኣይሃሉ ኩሉ ሻዕ ተንበልብል። ራብዓይ ሃገራዊት ባንዴራ ኣብ መቃብር ሰማእታት ለይትን መዓልትን እያ ተንበልብል። ኣብ ግዜ ለይቲ ግን ናብታ ባንዴራ ገፁ ዘበርህ መብራህቲ ወይ ፓውዛ ክውላዕ ኣለዎ። ሓምሻይ ናይ ብዙሓት ሃገራት ባንዴራታት ኣብ ሓደ ትካል ምዝስቀላ ናይቲ ዝስቀላሉ ዓንዲ ቁመትን መጠን ናይተን ባንዴራታትን ማዕረ ክኸውን ኣለዎ። ሻድሻይ ኣብ ውሽጢ ሃገር ባንዴራኻ ምስ ባንዴራ ካልኦት ሃገራት ትስቀለሉ ኩነታት እንተጋጢሙ መጀመርያ ባንዴራኻ ቀዲማትን ትስቀል፣ ኣብ ምውራድ ክኸውን ከሎ ከዓ ድሕሪ ኩሎን ትወርድ። ሻብዓይ ኣብ ግዜ ሃገራዊ ፅምብል ሰልፈኛ ሰራዊት ብቅድሚት መራሒ ሃገርን ካልኦት ሰበስልጣንን ክሓልፍ ከሎ እተን ካልኦት ባንዴራታት ክደና ከለዋ ባንዴራ ሃገር ግን ቀኒዓ ትሓልፍ። ሻምናይ ኣብ ግዜ ሃገራዊ ሓዘን ሃገራዊት ባንዴራ ኣብ ፍርቂ ዓንዲ ክትስቀል ወይ ክትወርድ ከላ ወይ ድማ ኣብ ህዝባዊ ፅምብል ብኣባላት ሓይልታት ምክልኻል ተዓጅባ ክትሓልፍ ከላ እዚ ስዕብ መስርሕ ይፍፀም። ሀ ኩሉ ሰብ ተሲኡ ብሰጥበል ደው ይብል። ለ ኩሎም ወተሃደራት ሰላምታ ይህቡ። ሐ كلهم قبيعهم موتيهم.

ብጸጋማይ ኢዶም ይሕዝዎ የማናይ ኢዶም ከዓ ኣብ ኣፍ ልቦም የንብሩ መ ቆብዕ ዘይብሎም ሲቪላውያን ግን የማናይ ኢዶም ጥራይ ኣብ ኣፍ ልቦም የንብሩ ረ ደቂ ኣንስትዮ ጉልባበን ከይቀልዓ ኣብዚኣ ንረዳእ ደቂ ኣንስትዮ ጉልባበን ከይቀልዓ የማናይ ኢደን ጥራይ ኣብ ኣፍ ልበን የንብራ ታሸዓይ ሃገራዊ መዝሙር ክዝመር ከሎ ሀ ወተሃደራት ኩሎም ብሰጥበል መዝሙር ክሳብ ዝውዳእ ሰላምታ ይህቡን ይዝምሩን ለ ሲቪላውያን ኩሎም የማና ኢደም ኣብ ኣፍ ልቦም ብምግባር ይዝምሩ ዓሸራይ ንሃገራዊ ባንዴራ ክወሃብ ዘለዎ ክብሪ ሀ ሃገራዊ ባንዴራ ኣብ ልዕሊ ናይ ሓደ ሓርበኛ ሳንዱቕ ሬሳ ክቕመጥ ቅቡሉን ንቡሩን እኳ እንተኾነ ግብኣተ መሬት ሬሳ ክፍፀም ከሎ ግን ባንዴራ ሓመድ ንኸይትንክፍ ኣድላይ ጥንቃቐ ክግበረሉ ኣለዎ ለ ሓደ ሓወልቲ ክምረቕ ከሎ ሃገራዊ ባንዴራ ግቡእ ናይ ክብሪ ቦትኡ ድኣ ክሕዝ ኣለዎ እምበር ከም መሸፈኒ ናይቲ ሓወልቲ ክኸውን የብሉን ሐ ሃገራዊ ባንዴራ ንዝኾነ ይኹን ህያብ ከም መጠቕለሊ ከም ምሉእ ክዳን ስፖርተኛታት ወዘተ ተሰፊዩ ኣብ ጥቕሚ ክውዕል የብሉን ከም ንኣሽቲ ምልክታታት ግና ኣብ ዩኒፎርምታትን ክዳውንቲ ስፖርተኛታትን ክጥቃዕ ወይ ክስፈ ይከኣል ሃገራዊ ባንዴራ ብዝኾነ ይኹን መልክዕ ንዕላማ መወዓውዒ ክውዕል የብሉን 11 ንሃገራዊ ባንዴራ ዝግበረሉ ጥንቁቕ ኣተሓሕዛ ሀ ሃገራዊ ባንዴራ ካብ መስቀሊኡ ዓንዲ ምስ ወረደ ብዝግባእ ተዓፂፉ ክቕመጥ ኣለዎ ለ ሃገራዊ ባንዴራ ምስ ዝኣርግ ክስፈ ምስ ዝረስሕ ክሕፀብን ክስታረርን ኣለዎ ሐ ሃገራዊ ባንዴራ ፈፂሙ ምስ ዝኣርግን ዝበላሾን ግን ኣብ ክውል ዝበሎ ቦታ ብምዃን ክቕበር ወይ ድማ ክነድድ ኣለዎ ይብል ሓፈሻዊ ሕጊ ባንዴራታት ብኣጠቓላለ ኤርትራውያን ንባንዴራና ክንፈቱን ከም ነኽብርን ርዱእ ክኸውን ከሎ ንባንዴራና ከም ፅላል ገምገም ባሕሪ ኣባራትን ካልእ መዘናግዒ ቦታታትን ምጥቃም ግን ቀልጢፉ ክእረም ዘለዎ ተርእዮ እዩ ፅሑፍና ንምቕጥቕላል እምበኣር ትርጉም ባንዴራና ብዝግባእ ክንፈልጥ ንሃገራዊ መዝምርና ብፅቡቕ ተረዲእና ኣብ ኩሎም ዘባዊ ህዝባዊ ፅምብለታት ክንዝምር ደረጃታት ባንዴራታትና ድማ ብዝግባእ ክንሰርዕ ይግባእ ክቡር ስውእ ብሪጋደር ጀነራል ነጋሽ ተስፋፅን እዚ ትምህርቲ እዚ ቅድሚ 12 ዓመት ዝሃበ እዩ ስለዚ ኣዝዩ ገዳሲ ትምህርቲ እዩ ጉዳይ ባንዴራና ፀቢዕና ክንፈልጦ ኣለና ኣብ በዓላትና እውን እንተኾነ ንዕኡ ዝከታተል ምስቲ ናይ ባህልን ኮሚቴ ኮይኑ ዝሰርሕ ዝጥምት ፍሉይ ኣካልን ወይ ውልቀሰብን ክህልወና ኣገዳሲ እዩ

ዝኸበርኩም ሰማዕትና እዚ ናይ ሎም መዓልቲ ደርፍታት ብምሉ ዘቕረብናዮ ብምኽንያት መዓልቲ ድታት ንዴታትና ዝጠቅስ ደርፍታት ጥራይ እዩ ዘለና ንሱ ጥራይና ተቐሪብና ዘለና። ስለዚ ካብዚ ቀፂልና ኣብታ ናይ ንዴታት ትጠቅስ ፅሑፍ ናብኡ ክንኣትዩ ኢና። ቅድሚያ ግን ሓንቲ ሓበሬታ ኣለና። ከም ዜና እውን ክቐርብ ዝግብኦ ትማሊ ቀዳም ናይ ወፃእተኛታት ብእኩብ ተኣኪቦም ነናቶም ልሊ ዝገብርሉ ናይ ምግብና ይኹን ናይ ሳዕስዒት ይኹን መደባት ኣብ ከተማ ማንሃይም ብውዕውዕ መንፈስ ተኻይዱ ኣብኡ ኩሎም ተምሃሮ ቤት ትምህርቲ ቋንቋ ኣዴ ከምኡውን ኣዴታት ደቂ ኣንስትዮና እውን ኣብኡ ብምክፋል ናይ ብሓቂ ፅቡቕ ዝኾነ መደብ ተኻይዱ ከም ኤርትራውያን መጠን እውን ኣብኡ ብብዙሕ እኳ ኣይንበር እምበር ተኻፋልነት ነይሩ ብዙሕ ሰብ ውን ተኻፊልዎ። እቶም ቆልዑት ከዓ ብፍላይ እቶም ተስፋ ዘለዎም ቆልዑ ብፅቡቕ ጌርካ ገባብ ኣወዳድባ ኣዕቢኻ ኣሰልጢንካ መዓት ስራሓት ክሰርሓ ዝኽእል ዕቑር ሓይሊ ዘለዎም ቆልዑ ኣብኡ ውን ይረኣያ ኣለዋ። ስለዚ ብጣዕሚ ፅቡቕ መደብ ከም ዝነበረ ኣብዚ ክንገልፆ ንፈቱ። ካልእ ከም ሓበሬታ ሎሚ ኣብ ቴሌቭዥን ኣኣርዴ ካብ ሰዓት 6 ፈርዓን ክሳብ 7 ርብዕን እዩ ሰዓት ከይንጋገ ኣብ ቬልት ሽፒግል ብዛዕባ ንኤርትራ ዝጠቅስ መደባት ኣሎ። ኣብቲ ኣርእስቲ ካብትና ኣርእስትናታቶም ኤርትራ ዝብል ኣብኡ ክትርኢኹም። ስለዚ ንዕኡ እውን ንካታተሎ

ጅግንነት ቀዳሞት ደቀ ንስትዮ ጓለንስተይቲ ኣደ ኮይና ንደቃ ንበዓል ቤታ ኣሕዋታን ኣሓታን ኮታን ሙሉእ ሕብረተሰብ ደኺመ ከበለት ብፍቕርን ሓልዮትን ተገልግል ርህርህቲ ፍጥረት እያ። ብዙሓት ለባማት ንጓለንስተይቲ ክገልፅዋ ንከለዉ ኣደ ብርሃን ገዛ፣ ኣደ ዓንዲ ገዛ ኣይብልዋ። ቆልዓ ካብ እተወለደሉ ዕለታት ሒዛን ሙሉእ ዕድሚኡ ዝጓዓዘሉ ቕኑዕ መንገዲ ሂወት እተርእዮ ናይ ፈለማ መምህሩ ኣደ እያ። ኣደ ካብ ማሃይምነት ተናጊፋ ብፍልጠትን ትምህርትን ክብ ንኽትብል ንከላ ብሉፃት ንቑሓትን ለባማትን ቈልዑ ወይ ወለዶ ንሕብረተሰብ ተበርክት። እዚ ድማ ምዕቡል ሕብረተሰብ ኣብ ምምጻእ ጓል ኣንስተይቲ ዓብ ግደን እጃምን ከም ዘለዋ እዩ ዘብርሃልና። እንተኾነ እታ ክንዲዚ ዝኣክል ኣገዳስ ዘለዋ ጓል ኣንስተይቲ ወይ ኣደ ኣብ ሕብረተሰብ እቲ ዝግባእ ክብረት ይኹን ጻማ ክትረክባ ይጸንሐትን ክበሃል ይከኣል። መግዛእቲ ኣባታዊ ወይ መስፈናዊ ስርዓት ዝጠንቅቁ ድሑራት ተሓሳስባታት፣ እምነታት፣ ባህልታትን ልምድታትን ድማ ገለ ካብቶም ጓል ኣንስተይቲ ኣብ ሕብረተሰብ ግቡእ ማሕበራዊ ቦታኣ ወይ ደረጃኣ ከይትሕዝ ክዕንቅፁ ዝፀንሑን ዘለውን ምኽንያት ከም ዝኾነ ይእመን። ብዙሓት መንግስትታት ብጉዳይ ደቂ ኣንስትዮ ዝግደሰ ሓያለ ማሕበራትን ውዳባታትን ከዓ ነዚ መሓንቆታት እዚ ንምእላይ ኣብ ቀጻሊ ቃልሲ ይርከባ። ናብ ሃገርና ምልስ ኢልና ምስ ንምልከት ክንዮዚ ኣርዑት መግዛእቲ ኢትዮጵያ ንምስባር ኣብ ዝተኻየደ ልዕሊ ርብዕ ዘመን ዝወሰደ ዕጥቃዊ ቃልሲ ዝተሳተፋን መስተንክር ቅያታት ዝፈፀማና ሸሓት ደቂ ኣንስትዮና ኣብ ዝተፈላለየ ዘመናት ጀጋን ሰብ ታሪክን ዝኾና ብዙሓት ደቂ ኣንስትዮ ከም ዝነበራ ናይ ዝንቶ እዩ። የግዳስ ታሪክን ቅይአንን ብግቡእ ክተተረኸ እዩ ተጎሲዩ ክሓልፍ ፀኒሑ። በዚ ከዓ ስእሊ ታሪክና ሙሉእ ኮይኑ ክረአ ኣይፀንሐን ክበሃል ይከኣል። ካብቲ ብዙሕ ኣብነታት ታሪክ ደቂ ኣንስትዮ ሃገርና ውሕድ ንምጥቃስ ኣብታ ብ1905 ብኢጣልያዊ ሪፋሎ ፔሪሲ ተፃሒፋ ዝተሓትመት መረምላሽ ዘርእስታ ኣገዳሲት መፅሓፍ ተመዝግቡ ዘሎ ዝርከብ ሓፂር ታሪክ ኣደ ወይዘሮ ኢለን ሓጎስ ኣደ ራእሲ ወልደ ሚካኤል ሰሎሞን ምርኣይ ይከኣል። ኣብ 1837 ዓ.ም ኣይተ ሰሎሞን ኣቦ ራእሲ ወልደ ሚካኤል ብሰንኪ እርጋንን ሕማምን ክልተ መንእሰያት ኣወዳት ገዲፎም ሞቱ። ወልደ ሚካኤል ወዲ 15 ዓመት መርእድ ድማ ወዲ 14 ዓመት ነበረ። ኣይተ ሰሎሞን ክሞቱ ከለዉ ውክልና ደቆም ንበዓልቲ ቤቶም ንወይዘሮ ኢለን ሓጎስ እዮም ለበብኦም ገዲፎም። ወይዘሮ ኢለን ብዝነበረን በሊሕ ኣእምሮ ተባዕ ባህርያትን ደረጃን ክብ ናይ ምባል ድልየተን ድሕሪ ሞት በዓል ቤተን እቲ ንበኽሪ ውላደን ማለት ኣይቶ ወልደ ሚካኤል እዩ ዝብፅሖ ኢለን ዝፅበይኦ ዝነበራ ስልጣን ወይ መዝነት ናብ ደጋት ሃይለ ዝተባህሉ ብምትሕልላፉ ቅሳነት ኣይረኸባን። በዚ ከዓ ወይዘሮ ኢለን ድኻመን ከይፀብፀባ ስልጣን ንውላደ እዩ ዝግባእ ንምባል ናብቲ ሽዑ ጎይታ ትግራይ ዝነበረ ደጃሽ ውበ ኸዳ። ኣብቲ ዓዲ ብዝበፅሓ ግን ሕግን ልምድን ድማ ወይዘሮ ኢለን ዕድመ ወደን ንዓቕመ ምምሕዳር ክሳብ ዝበቅዕ ኣብ ክንዲ ወደን ባዕለን ስልጣን ሒዘን ከም መሓደራ ተፈቕደለን። እቲ ዝተዋሃበ ግዝኣት ጥንታዊ ሓማስየን ማለት ክሳብ ምኽዓው ቆላ እዩ ነይሩ። ወይዘሮ ኢለን ነቲ ዝተፈቕደለን ግዝኣት ሓማስየን ንምምሕዳር ሓደ እሙን መኮንናን 10,000 ኣቢሎም ዝግመቱ ወተሃደራት ኣኸቲሉ ኣሰነየን። እዚ ውሳኔ ግን ኣሉታዊ ሳዕቤናት ይኸቲሉ። እንቲ ምንታይ ሲ ብኣንጻር እቲ ዝፀንሐ ልምድን ባህልን ሓማስየን ብሰበይቲ ምምሕዳር ማለት ከም ውርደት ተቆፂሩ ስለ ዝተነፅገ ኮይኑ ድማ ጸላእተን እንዳሃዘጋ ኣብ ጉራዕ ኣድብዮም ጸኒሖም ናብ ኩናት ኣእተውዎን። ተራር ሰበይቲ ብምንባረን ግን ጥቕመንን ጥቕሚ ደቀነን ንኽውሕሳ ብረት ኣብ ምልዓል እውን ኣይሰነፋን። ንኣብነት ኣብ ኩናት ዓደዝየን ባዕለን ሰራዊተን መሪሐን ኣንጻር ተቃወምተን ገጢመን ስዒረን እየን። ከምኡውን ነቲ ብድሕሪ እዚ ዝሰዓበ ኩናት ምስጓግ ኣንጻር እቶም ብኣይተ ኣሉላ ሓው ደጊያት ሃይሉ ዝተመርሐ ተቃወምቲ ባዕላ እያ ኩናት መሪሓ። ወይዘሮ ኢለን ኣብቲ ናይ ብረት ግጥም ልክዕ ከምቲ ዋዕሩ ኣንበሳ ኮራኮር ሽደና መሪሓ ናብ ሃድን ጥበባት እትመሓላለፍ ነቲ መንእሰይ ዝነበረ ውላደን ወልደ ሚካኤል ማለት ራእሲ ወልደ ሚካኤል እውን ምስአን ናብ ኩናት የወፍርኦ ነበራ። ከምኡ እናገበረ ከዓ መወዳእታ ክሳብ ኣብ ደረጃ ራእሲ ኣብፅሐኖም። ኣብ መወዳእታ ወይዘሮ ኢለን ካብ ጸላእተን ሃዲመን ኣብ ቤተ መቕደስ ማለት ቤተ ክርስትያን እየን ተዓቒበን ነይረን። ኮይኑ ግን
ጸላእተን ነቲ ናይ ዕቑባ ሰብኣውን ሕጋውን ክብርታት ጥሒሰን ካብ ቤት መቕደስ ኣውፂኦም ነቶም ቀንዲ ጸላእተን ኣረከብዎን ንሳቶም ከዓ ኣሲሮም ብዘስካሕክሕ ኣሳቂዮም ኣርመናዊ ብዝኾነ ኣገባብ ቀተልዎን። እቲ ዘገርም ግን ኣብ ሕብረተሰብና እቲ ብሰፊሑ ወልደ ሚካኤል ደኣ እምበር ታሪክ ወይዘሮ ኤለን ኣይኮነን ብመሰረቱ ጅግነት ናይ ወይዘሮ ኤለን እዩ ንራእሲ ወልደ ሚካኤል ከፍልጠን ኣብ ደረጃ ርእሲ ከብፅሐን ዝነበረ ቀዳሞት ወለድና ንርስቲ ማጎታል ኣንስቲ ዝበልሉ እውን በዚ ምክንያት እዩ። ዝኸበርኩም ሰማዕትና እዛ ፅሕፍቲ ናይ ብሓቂ ገዳሲቲ ኣብ ጋዜጣ ሓዳስ ኤርትራ ኣለኩም ተንብብዋ እንትኽእሉ ኢኹም።